0: ጥልመት ስርዓት ተግደፍ አብ ልዕለ ህዝቢ ኤርትራ ኢዝራ ሰነ መዓልቲ ሰማዕታት ኤርትራ ንህዝቢ ኤርትራ ዓሚቕ ክብርን ሓዘንን ዘለዓዕል ነቶም ምእንቲ ናፅነትን ልዑላውነትን ሃገር ዝተሰውኡ ጀጋኑ ዝዝከርሉ ክቡር መዓልቲ እዩ። ይኹን እምበር እዚ መዓልቲ እዚ ነቲ ስርዓት ህግደፍ ኣብ ልዕሊ ህዝቢ ኤርትራን ሕድሪ ሰማዕታትን ዝፈፀሞ ክድዓትን ጥልመትን ንምግምጋም እውን ኣገዳሲ ኣጋጣሚ እዩ። ስርዓት ህግደፍ ነቲ ህዝቢ ኤርትራ ዝተቓለሰሉ ዕላማታት ብምጥላም ንሃገር ናብ ናይ ሓደ ሰብ ውልቀ መላኽ ስርዓት ቀይርዎ ኣሎ። ገለ ካብቲ ቐንዲ ጥልመት ስርዓት ህግደፍ ኣብ ልዕሊ ህዝቢ ኤርትራ ንምጥቃስ ህዝቢ ኤርትራ ተመያይጡ ዘፅድቆ ቅዋም ኣብ ክንዲ ኣብ ግብሪ ዝውዕል ኣብ ከብሒ ተጓሒፉሎ ህዝቢ ኤርትራ ብናፃ ምርጭው ዘፅድቆ ናይ 1997 ቅዋም መሰረታውያን መሰላት ዜጋታት ስውሕስን ዲሞክራስያዊ ምሕደራ ዘረጋግፅን እዩ ነይሩ። እንተኾነ ስርዓት ህግደፍ ነዚ ብህዝቢ ዝፀደቐ ቅዋም ክሳብ ሕጂ ኣብ ግብሪ ከይወዓለ ዓሺግዎ ይርከብ። ኢሳያስ ኣፈወርቂ ቅዋም ሞይት እዩ ብምባል ንሃገር ብዘይ ቅዋምን ብዘይ ሕግን ብኣዋጃት ጥራይ ይመርሓሎ።
1: ሕራይ ክቡር ፕረዚደንት ኣብ ናይ ዝሓለፈ ፅምብል ናፅነት መደረኻ ቅዋም ምንዳፍ ክጅመር እዩ ኢልካ ነርካ እዚ ብልክዕ እንታይ ማለት እዩ?
2: ኩሉ ሰብ ስለዝፈልጦ ናይ ቀደም ቅዋም ነይሩ መይቱ ተስዩ ኣለኹ ብለካ ይደ
0: ደረተ ኣልቦ ሃገራዊ ኣገልግሎት ወይ ድማ ባርነት ዋላ እኳ ብዙሕ ኤርትራዊ ኣብ ምጅማር ሃገራዊ ኣገልግሎት ቅሬታታት እንተነበሮ መሰረታዊ ዕላምኡ ሃገር ምህናፅን ምክልኻልን ስለ ዝነበረ መብዛሕትኡ ተቐቢልዎ እዩ። እንተኾነ ካብ 1998 ጀሚሩ እቲ ን18 ኣዋርሒ ዝተወሰነ ሃገራዊ ኣገልግሎት ደረትና ብዘይብሉ ናይ ዘለዓለም ግዱድ ዕዮን ዕስክርናን ተቐይሩ። እዚ ድማ ንመንእሰይ ወለዶ ኤርትራ መጻኢኡ ዘጸልመተን ንኣሽሓት መንእስያት ካብ ሃገሮም ክስደዱ ዘገደደን ዓብ ጥልመት እዩ። ምኽልካል መሰረታዊ መሰላትን ናፅነትን ህዝቢ ኤርትራ ንናፅነት ዝተቓለሰ ባዕዳዊ ጸላእ ጥራይ ንምውጋድ ዘይኮነስ ሓሳብካ ብናፃ ናይ ምግላፅ ናፅነት ኣብቲ ደሊ እምነት ብናፃ ምእማን ብናፃ ናይ ምንቅስቓስን ምፅሓፍን መሰል ንኽህልወይ ተቓሊሱ። እንተኾነ ስርዓት ህግደፍ ካብ መስከረም 2001 ጀሚሩ ተስፋ ህዝቢ ኮይነን ዝነበራ ናይ ብሕቲ ጋዜጣታት ዓፂው ሓሳብካን ርእቶኻን ብናፃ ናይ ምግላፅ መሰል ብውግዕ ኸልኪሉ ጥራይ ከይኣክል ነቶም ኣካየተን እውን ብዘይ ፍርዲ ኣብ ቤት ማእሰርቲ ከም ዝበልዩ ገይርዎም ኣሎ። ሃገር ናብ ክፉት ቤት ማእሰርቲ ተቐይራኣላ። ኤርትራ ድማ ሓንቲ ካብተን ኣብ ዓለም ናፅነት ፕረስ ዘይብለን ቀዳሞት ሃገራት ኮይና ትርከብ። ምእሳር ንለውጢ ዝጠለቡ ሓርበኛታት ተጋደልትን ተደናገፅቶምን ማለት ጉጅለ 15 እቶም ናፅነት ሃገራ መምፃእ ዝለዕለ እጃም ዘበርከቱ ላዕለዎት መራሕትን ጀነራላትን ጉጅለ 15 ኣካይዳና ነመሓይሽ ቋሚ ተግበር ዝብል ፀውዒት ስለ ዝገበሩ ስርዓት ህግደፍ ብዘይ ፍርዲ ኣብ ምስጢራውያን ኣብያተ ማእሰርቲ ከም ዒራዒሮ ኣሲሩ የሳቅዮም ኣሎ። ብዙሓት ካብኣቶም ኣብ ውሽጢ ቤት ማእሰርቲ ከም ዝዓረፉ እውን ይእመን። ቁጠባ ውድቀትን ምብሓት ፀጋታትን ድሕር ናፅነት ህዝቢ ኤርትራ ብቁጠባ ዝተረመሰትን ዝዓነወትን ሃገር ካህንስ ተስፋ ነበሮ። እንተኾነ ህግደፍ ኩባንያ ቀይሕ ባሕሪ ማለት ባዶ 9 መስሪቱ ቁጠባ ሃገር ሙሉእ ብምሉእ ብሒትዎ ኣሎ። ስርዓቱ ዝሓለወ ናፃ ንግዲ ዝበሃል ተሪፉ ህዝቢ ኣብ ድኽነት ክነብር ተገዲድሎ። መብዛሕትኦም ፀጋታት ሃገር ድማ ንወተሃደራዊ ዕላማታትን ፖለቲካዊ ረብሓታትን ጥራይ ይውዕል ኣለው። እቲ ዘገርም ድማ ኣብ ግዜ መግዛእቲ ዝተፈላለየ ምህርትታት ዘፍርያ ዝነበራ ፋብሪካታት መብዛሕትአን ዓንየን እተን ዝተረፋ ኸዓ ብኣዝዩ ትሑት ዓቕሚ ፍርያት የፍርያ ኣለዋ። ከፍሩ ዝኽእሉ ሰብ ፀጋ ኤርትራውያን ኣብ ዓዶም ዓቕሎም ፀቢብዎም ኣብ ዝተፈላለየ ሃገራት ኣፍሪቃ ከፍሩ ተገዲዶም ኣለው። ኣንጎላ፣ ደቡብ ሱዳንን ሩዋንዳን ኡጋንዳን ገለ ካብተን ተረባሕቲ ኣውፈርቲ ኤርትራውያን ኮይነን ዘለዋ ሃገራት ኣፍሪቀን ማዕድናት ሃገር እውን ፍጹም ተሓታትነት ብዘይብሉ መንገዲ ህግደፍ ጓሕጉሑ ምዝምዞን የባኽኖን ኣሎ። ምብትታን ስድራ ቤታትን ስደትን ሰማዕታት ዝተሰውኡ ብሰንኪ መግዛእትን ቃልስን ተበታቲነን ዝነበራ ስድራ ቤታት ተኣኻኺበን ብሰላም ክነብራ ዩ ነይሩ ብሰንኪ ትጨቋን ፖሊስታት ህግደፍ ግን ኤርትራ ሓንቲ ካብተን ኣብ ዓለም ብብዙሕ ስደተኛታት ዘፍርያ ሃገራት ኮይናኣላ ኣሽሓት መንእስያት ኣብ ሰሃራን ማእከላይ ባሕርን ጠፊኦም ገለ ኸዓ ኣብ ፈቐዶም ዓስከራት ስደተኛታትን ጉራብቲ ሃገራትን ብዘይ ስራሕን ተስፋን ቀንፈዘው ይብሉ ኣለው ብሰንኪ ገደብ ዘይብሉ ሃገራዊ ኣገልግሎት ካብ ስድራ ቤቱ ተፈልዩ ኣብ ፈቐዶ ድፋዓትን ወታደራዊ ዓስከራትን ዝነብር ኤርትራ እውን ውሕድ ኣይኮነን ብሓፈሻ እታ መሰረት ሕብረተሰብ ዝኾነ ስድራ ቤት ኤርትራ ልዕሊ ዚ እዋን እዚ ፋሕፋሒ ኢላ ይትፈልጥን ኣብ ቀጻሊ ናይ ኩናትን ወረኹናትን ህሞት ህዝቢ ኤርትራ ድሕሪ እቲ መሪር ብረታዊ ቃልሲ ብረቱ ኣቐሚጡ ካብ ኩናትን ወረኹናትን ተገላጊሉ ኣብ ህንፀትን ልምዓትን ምዕባልን ከትኩር ነይሩ ድሌቱ ስርዓት ህግደፍ ግን ምስ ኩለን ጉራብቲ ሃገራት ብምትኽታኽ ኣብ ናይ ኩናት ሃዋህ ሸሚሞ ይርከብ ከም ሳዕብኑ ከዓ ህዝቢ ኤርትራ ዳግማይ ከቢድ መስዋእቲ ኸፍል ተገዲዱ ብፍላይ ህግደፍ ኣብቲ ትርጉም ዘይነበሮ ኩናት ትግራይ እትዩ ዘጥፍኦም ዕሸላት መንእስያት ኤርትራ ኣዝዩ ዘስካሕክሕን መዓንጣኻ ዝሕርርን ርኡይ ጥልመት ህግደፍ ኣብ ልዕሊ ህዝቢ ኤርትራ እዩ መደምደምቲ ሓሳበይ 20 ሰነ ክበዓል ከሎ ህዝቢ ኤርትራ ነቲ ቓል ኪዳን ሰማእታት ዝሕድሰሉ መዓልቲ እዩ እቲ ሓቀኛ ኽብሪ ሰማእታት ዝረጋገጽ ግን እቲ ስርዓት ህግደፍ ዝፈጸሞ ጥልመት ተወጊዱ ኣብ ኤርትራ ግዝኣት ሕጊ ፍትሒ ዲሞክራስን ሰላምን ክሰፍን ከሎ ጥራዩ ጽንዓት ነተን ከቢድ ዋጋ ዝኸፈላ ስድራ ቤታት ኤርትራ ሃይለ ሚካኤል ዮሴፍ

ክብራት ሰማዕትና ናይዚ ሰሙን ዘለና ፕሮግራም ኣብዚ ንውዳእ ኣለና ኣብዚ ዝመፅእ ዘሎ ሰሙን ክሳዕ ንራኸብ በዚያ ዘርፊ እዚኣ ክንፈላለየኩም ኢና ድሓንቀኒ እዩ

እዚ ካብ ከተማ ሚኒያፖሊስ ዝፍኖ ሬድዮ ማህበረሰብ ኤርትራ እዩ ኣብ ሚኒያፖሊስ ብ93 ኤፍኤም ኣብ ኢንተርነት ድማ ብሃይ ደፊኒሽን ኣብ kfai.org ይፍኖ

ተረስተልኝ ክብራትና ክራን አድማጮቻችን እንደምንላችኋል ይሄ በየሳምንቱ ከቀጥር በኋላ ከራሳት ስካምሳ ድረስ በፍሬሽር ኮሚኒቲ ሬዲዮ በKFAI 93.3 FM ለሚዲያ ፕላስ እና ሳምፕል እንዲሁም ባለም ዙሪያ በKFAI.org ጋትም ቀርብላችሁ ሳምንታዩ ኢትዮጵያ ድምጽ ግጅት ከሚዲያ ፕላስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። ስካምሳ ደስ አብራችሁ እንደምትቆዩ በመተማመን የተለያዩ ዝግጅቶች ዘንላችሁን ቀርባለን። መልካም ቆይታ። Hello.

አድማጮቻችን በመጀመሪያ በዛሬው ለት እንደውም ትክክለኛ ቀኑን ለመንደገር በትላንትናው ለት በተጀመረው የሚኒሶታ ሳመር ሻትዳውን በኤስኤፍኤንኤ 2026 ከጁላይ 27 እስከ ይቅርታ ከጁን 27 እስከ ጁላይ 4 ለመሳተፍ ከመላው አሜሪካ እንደውም ከሌሎችም ሀገሮች ከተማችን ውስጥ ለመጡ ኢትዮጵያውያትና ኢትዮጵያውያን በሙሉ እንኳን ደህና መጣችሁ ወደ ሚኒሶታ እንላለን። በትላንትና ሁለት ነው የተጀመረው ዝግጅቱ እስከ ጁላይ 4 ድረስ ይቀጥላል። ዛሬ የመክፈቻው ዝግጅት ከአራት ሰዓት ጀምሮ ይጀመራል ተብሏል። ሁላችሁም ይህን የስፖርት ጨዋታ ለመሳተፍ የመጣችሁ ለማክበር የመጣችሁ ኢትዮጵያዊትና ኢትዮጵያውያን በሙሉ እንኳን ወደ ሚኒሶታ መጣችሁ እንኳን ደህና መጣችሁ እንላለን። ጥሩ ቆይታ እንደምታሳልፉ ጥሩ ጊዜ እንደምታሳልፉ እንተማመናለን። ካጋጠመን ቀጥታ ከቦታው አንዳንድ ሰዎች አናግረን ስለተሰማችሁ ስለመጀመሪያው ቀን የሚሰማችሁን ሪፖርት ለማቅረብ እንሞክራለን። እንግዲህ እንደዛው ነው። መልካም ቆይታ ሚኒሶታ ውስጥ። ሚኒሶታ ጥሩ ጊዜ እንደምታሳልፉና ጥሩ እንደሚቀበላችሁ እንገምታለን። ከዚህ ቀጥሎ አንድ ያስተራወቀን ሙዚቃ እንጋብዛችኋለን።

አድማጮቻችን ቀደም ብለን እንደነገርናችሁ የኢትዮጵያ ስፖርት ፌዴሬሽን ስፖርት በዓል በትላንትናው ቀን ተጀምሯል። በዚህ በከተማችን በሴንት ፖል ሰበርብ

0: ይህንን ስፖርት በተመለከተ አንድ አንድ እንግዳለን ስለ አጀማመሩ እንዲነግሩን አድማጮቻችን እሱን እናቀርብላችኋለን። ተነስተልኝ አቶ ዩሱፍ አብደላ መስመር ላይ ያለው ያዳምጡኛል?
1: ያዳምጡሃል?
0: እሺ እግዚአብሔር ይስጥልኝ ወስደው ይሄንን ቃለ መጠይቅ ከኛ ጋር ለማድረግ በመምጣቱ በጣም እናመሰግናለን። ስለዚህ ስለ ኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አጀማመር በመጀመሪያ ለአድማጮቻችን ቢገልጹልን።
1: የሰሜን አሜሪካ እግር ኳስ ፌዴሬሽን የተመሰረተው 1984 በአራት ቲሞች መሀል ነው። ከዛም ይኸው እንግዲህ 43 ዓመት ዘልቆ ድረስ ደርሷል።
0: እሺ እንግዲህ እኛ ስናቅ ለመጀመሪያ ጊዜ ነው ሚኒሶታ የተደረገው እና ሚኒሶታ ሲደረግ እናንተ ከሌላ ከተሞች ብዙ ልምድ ያላችሁ ሰዎች ናችሁ እና ሁለተኛ ቀናችሁ ነው ብዙ መናገር ባትችሉም ምን እንዴት ነው አቀባበሉ እንዴት አገኛችሁት?
1: እስካሁን ድረስ በስታዲየሙም ሆቴሎችም በየአካባቢ ያለው ነገር በጣም ጥሩ ነው። ዛሬ ጠዋት ትንሽ ዝናብ ዘንቦ ነበረ፣ ግን አሁን ከሰዓት በኋላ ወይዘሮ በጣም ጥሩ ነው ያለው። ህዝቡም እየመጣ ነው፣ ስፖርተኛውም እየገባ ነው። ከሌላም አካባቢ መጡ ሰዎችም የሚኒሶታም አካባቢ ያለ ሰው እየመጣ ነው።
0: እሺ እና በአጠቃላይ ይሄ ዝግጅት ለአንድ ሳምንት የሚቆይ ነው፣ የሚቀጥለው ቅዳሜ ነው የሚያልቀው። በዚህ ጊዜ ምን አይነት ዝግጅቶች ናቸው ሳምንቱን በሙሉ የሚደረጉት ለአድማጮቻችን በአጭሩ ቢነግሩን?
1: በዚህ ጊዜ የሚዘጋጀው ዝግጅት ስፖርቱን በተመለከተ እግር ኳስ ብቻ ነው። ሌላ ግን የባህል የኢትዮጵያ እንዴ አርብ ዕለት የሚከበረው ኢትዮጵያ እንዴ በሙዚቃ በባህል ሙዚቃ በዘመናዊ ሙዚቃ እንግዲህ ኢትዮጵያዊ በሙሉ በአመት አንዴ አገሩን በዓሉን ጥምቀት ማለት ነው በሰሜን አሜሪካ ጥምቀት ማለት ነው መጥቶ ይሄንን የኢትዮጵያን አንድነት የሚገልጽበት ቀን ይሆናል።
0: እሺ እና መጥተው እስካሁን ላላዩ አድማጮቻችን ምን አይነት መልእክት ያስተላልፋሉ?
1: ይሄን ነገር ለሚኒሶታ እና ለአካባቢ ህዝብ ለመጀመሪያ ጊዜ ስለመጣ መጥቶ ቢያዩ ትልቅ ኢትዮጵያዊነት ስሜት እናንተ የሚንጸባረቅበት ነው። በስፖርትም በኪነትም በተለያየ ነገር እንግዲህ አንዳንድ ቁሳቁሶችም ይሸጣሉ። ጌጣጌጦች፣ ቲሸርቶች፣ ማስታወሻ ቅርሳቅርሶች ይሸጣሉ። ይህን አጋጣሚ ጠቅሞች በሰሜን አሜሪካ ያለ ሚኒሶታ አካባቢ ያለ ኢትዮጵያዊ ይሄን ነገር መጥቶ ቢመለከትና ቢያይ በጣም ጥሩ ይመስለኛል።
0: እሺ አቶ ዩሱፍ በጣም እናመሰግናለን። ከመጨረሳችን በፊት እንደው አንድ መናገር የሚፈልጉት ነገር ካለ?
1: መናገር የምፈልግ ከሰላሳ አምስት ዓመት በኋላ አንድ ድሮ ኢትዮጵያ የማውቀውን አንድ ሰው ትናንትና በሬስቶራንት ውስጥ አገኘው። እሱም ያየኛል፣ እኔም አያዋለሁ፣ እሱም ያየኛል፣ እኔም አያዋለሁ። መጨረሻ ላይ ተነጋገርና ከሰላሳ አምስት በኋላ መገናኘታችን ትልቅ ሆኖ ጥሩ ምሽት ሰራ አብረን አመሸን።
0: በጣም ደስ የሚለው ነገር ከረዥም ጊዜ በኋላ እዚህ አይነት ዝግጅት ላይ የድሮ ጓደኛሞች ዘመዳሞች እንደሚገናኙና ነውና ጥሩ አጋጣሚ ነው። እንኳን ደስ አለዎት ሰውን በማግኘቱት። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
1: እኔም በጣም አመሰግናለሁ። የሚኒሶታን አካባቢ ህዝብ ይሄን ዝግጅት መጥቶ የሚመለከት በጣም ደስ ይለናል።
0: እሺ፣ በጣም እግዚአብሔር ይስጥልን ስለ ጊዜዎት። መልካም
1: ቀን።
0: አድማጮቻችን እንግዲህ አሁን ይህንን ቃለ ምልልስ ያደረጉልን አቶ ዩሱፍ አብደላ ናቸው። እሳቸው በዚህ በኢትዮጵያ ስፖርት ፌዴሬሽን ረዥም ጊዜ ተሳትፈዋል። ከትንሽ ደቂቃ በኋላ ደግሞ ሚካኤል እዛ አካባቢ ሄዶ ሰዎች ካገኝ እየፈለገ ነው ሰዎች እንዳገኘ ቃለ ምልልስ ያደርግልናል። ምናልባትም እሱም በአጋጣሚ ረዥም ጊዜ ቆይታ በኋላ ያገኘውን ሰው አግኝቶ እንግዳ ሊያቀርብልን ይችላል፣ ወይም ደግሞ በዝግጅቱ የሚሳተፉ ሌሎች ኢትዮጵያውያኖችን ሊያቀርብልን ይችላል። እሱን እናቀርብላቸዋለን እንዳገኘ ነው። እስከዛው ድረስ ግን እንደተባለው ይሄ ዝግጅት ብዙ የተለያዩ ረዥም ጊዜ የተለያዩ ጓደኛሞች ዘመድ አዝማዶች የሚገናኙበት ብዙ አይነት ኢትዮጵያዊነት የሚታይበት ኪነ ጥበብ፣ ቲያትር፣ ስፖርት ብዙ ነገር የሚታይበት ነው። እንደተባለውም ደግሞ አርብ የኢትዮጵያ ቀን ተብሎ ይከበራልና በዚህ አጋጣሚ ለኛ በተለይ እዚህ ሚኒሶታ ውስጥ ላለን ሚኒሶታ አካባቢ ላለን ሰዎች የሆቴል አናወጣም የአውሮፕላን አናወጣም በመኪናችን አንዳንዶቻችንም ወክ አድርገን የምንሄድበት ጥሩ አጋጣሚ ስለሚሆን ሁላችንም በተለይ አርብ ጁላይ 4 እንትን ስለሆነ በዓል ስለሆነ ሄደን ይሄንን በዓል ብናሳልፍና ከሌሎች ወንድምናቶች ኢትዮጵያውያትና ኢትዮጵያውያን ጋር በመሆን ግዚያችንን ብናሳልፍ ጥሩ አጋጣሚ ነውና ሁላችንም አጋጣሚውን እንጠቀምበት እላለሁኝ። ሚካኤል እንግዲህ እዛ ሰው ሲያገኝ ይደውልልናል እንደደወለልን ከሱ ጋር ደግሞ አንዳንድ ቃለ ምልልስ እናቀርብላችኋለን። እስከዛው ድረስ ግን እስቲ ሙዚቃን ፈልግ እና አንድ ሙዚቃን ጋብዛችኋለን። የጂጂን ሙዚቃ አግኝቻለሁ አንድ ኢትዮጵያ ሚል እስቲ አብረን እናዳምጠው።

አድማጮቻችን ያዳመጥነው የጂጂን ገላገላ የሚለውን ሙዚቃ ከዋን ኢትዮጵያ ሲዲ ኮሌክሽን ውስጥ ያገኘነው ነበር። እስቲ ደግሞ ይሄንኑ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የሚዘጋጅበትን ሳምንት ምክንያት በማድረግ በተለይም ለኛ በሚኒሶታ ላለን ኗሪዎች ትልቅ ነገር ነው። ለመጀመሪያ ጊዜ ነው እዚህ የተደረገውና ትልቅ ነገር ነው። እሱን በተመለከተ አሁንም እስከ ዝግጅታችን ማብቂያ ድረስ ሚካኤልን እንዳገኘነው እናቀርብላችኋለን። ከዛ በፊትም ሌላ ይህንን በተመለከተ አንዳንድ እንግዶቻችን አጋጣሚዎቻቸውን ይነግሩናል። ከዛ በፊት አንድ ሙዚቃ እስቲ እንጋብዛችኋለን። ዛሬ ለየት ያለ ነው ሙዚቃ የምናሰማችሁ። የዛሬው አሁን ደግሞ የምናቀርብላችሁ የሙሉ ቀን መለሰ አይኔማ ወዳጅሽ የሚለውን ሙዚቃ ይሆናል። በዓሉን የአካባቢውን በዓል ምክንያት በማድረግ ነው የምናቀርብላችሁ። አብረን እናዳምጠው።

0: አድማጮቻችን ያዳመጣችሁት የሙሉቀን መለሰ አይኔ ማውጣትሽ የሚለው ሙዚቃ ነበር። መታደምጡት የዛሬው ለየት ያለው ፕሮግራማችን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የሚያከብረውን በሚኒሶታ የአንድ ሳምንት ዝግጅት በተመለከተ እሱን እየተከታተልን ነው። ቀደም ብዬ እንደነገርኳችሁ ሚካኤል ስቴዲየሙ የሚከበርበት ባሉ የሚከበርበት ስቴዲየም ሄዷል። እንግዲህ እንደደረሰና የሚያነጋግራቸው ሰዎች እንዳገኘ የደወለልና አንዳንድ ሪፖርቶች ሰጠናል። ቀደም ብሎ አቶ ዩሱፍ አብደላና ቀርበንላችሁ ስለ በዓሉ አጀማመር የት ከየት ተነስቶ የት እንደደረሰ ትንሽ አጫውተው ነበር። አሁን ደግሞ ዶክተር ኃይሌ መስመር ላይ ያሉት ዶክተር ኃይሌን ምን ጠይቃቸው ስለ ገጠመኞቻቸው በተለይ ያየ ጊዜ ይህ በዓል ሲደረግ ሄደው ነበር እና ያዩትን የሰሙትን ነገር ይነግሩናል። ዶክተር ኃይሌ በመጀመሪያ እንደተለመደው ጊዜውን ወስደው ይህንን ውይይት ከኛ ጋር ለማድረግ በመገኝቶ እግዚአብሔር ይስጥልኝ ላለው እስቲ በአጠቃላይ በዚህ በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ፕሮግራም ላይ ያዩትን ነገር ቢነግሩን በፊት ያዩቸውን ነገር።
1: እሺ፣ ጤና ይስጥልኝ ሰዊት። እሺ፣ እኔ ቀደም ሲል ከጥቂት ከኮቪድ ከመምጣቱ በፊት አልፎ አልፎ እንደዚህ በየአመቱ የሄድኩ አይነበረ። በአብዛኛው የሚሄደው ግልጽ ነው፣ ጥናሁን ገሰሰን ስለሚመጣ ውስጥ ለማግኘት ነበር የሚሄደው። ለማንኛውም በዚህ በዓል ላይ ብዙ በየአመቱ ታዋቂ እንግዶች ተጠርተዋልና ተገኝተዋል። በክብር እንግድነት የመጀመሪያው ክብር እንግዳ ዶክተር አኪሉ ሀብቴ ነበር የመጀመሪያው በመጀመሪያው አመት። በሚቀጥለው ደግሞ መንግስቱ ወርቁ የእግር ኳስ ታዋቂው እግር ኳስ ተጫዋች መንግስቱ ወርቁ ነበር። ከዛም ወዲያ ግን ብዙ የታወቁ ሰዎች ስለተጠሩ ጥቂቶችን ለመጥቀስ ብዬ ነበረ እና ከእግር ኳስ ተጫዋቾች መካከል መንግስቱ ወርቁ፣ አቶ ይድነቃቸው ተሰማ፣ ጌታቸው አበበ ሰው በልማል ጌታቸው ዱና የሚለው ነው፣ አወድ መሐመድ፣ ጌታቸው ወልዴ፣ ፈቃድ ሙለታ የሚባል ኤሌክትሪክ ቡድን ኳስ ተጫዋች ነበረ እና እንግዳ ወቅት ታሪኩ እና ገረሞ ዘርጋው የታወቁ እግር ኳስ ተጫዋቾች የነበሩ በሩጫ ታወቁ ሯጮች ደግሞ በክብር እንግድነት የተገኙ ደራርቱ ቱሉ፣ ኃይሌ ገብረስላሴ፣ ዋሚ ቢራቱ፣ ምሮጽ ይፍጠር እና ማሞ ወልዴ የቀድሞቹ ታዋቂ ሯጮች፣ ከሌላ ሙያ ደግሞ የተገኙ ከሙዚቃው አቶ ሙላቱ አስታጥቂ እና ጥላሁን ገሰሰ፣ በከሌላ መስክ ደግሞ ሰዓሊ አፈወርቅ ተክሌ ባንዶት ደግሞ እና ደግሞ 1999 በዚህ ሀገር አቆጣጠር የክብር እንግዳው ዶክተር አስራት ወልደየስ ነበሩ። እነዚህን ለመጥቀስ ነበር።
0: እሺ፣ በጣም እናመሰግናለን። ይህንን ታሪክ ለማግኘት ብዙ ጊዜ ወስድብን ነበር፣ ግን በአጋጣሚ እርሶ በብዛት ሁልጊዜም እንደዚህ አይነት ነገሮች ይዘው ስለሚቀርቡ ይህን ስላቀረብሉ እናመሰግናለን። ዝግጅታችን ይህንን ውይይታችንን ከመዝጋታችን በፊት የሚሉት ነገር አለ?
1: እዚህ ሚኒሶታ በመደረጉ ደስ ብሎኛል። ዛሬ ላይ የወጡም ግን የማየት እቅድ አለኝ። እዚህ ያለንበት በመደረጉ ለመጀመሪያ ጊዜ በጣም ደስ ብሎኛል። ወደፊት እንደሚደረግ ተስፋ አደርጋለሁ።
0: እሺ፣ በጣም እግዜር ይስጥልን። እንደተባለው ነው ቤታችን ከተማችን ውስጥ መጥቶ ሁላችንም ሄደን ማየት ያለብን ይመስለኛል። ዶክተር ኃይሌ እግዚአብሔር ይስጥልኝ፣ በጣም እናመሰግናለን።
1: አሜን። እኔም አመሰግናለሁ።
0: እሺ፣ አድማጮቻችን እንደተባባልነው ቤታችን መጣልን ማለት ነው፣ ሀገራችን ከተማችንና ሁላችንም ይህንን አጋጣሚ በመጠቀም እንግዲህ ቀናለን ዛሬ ያለ እስከ ቅዳሜ ድረስ በመሄድ ይህንን ዝግጅት ብንከታተል ጥሩ ነው እንላለን። እስቲ አንድ ሙዚቃን ጋብዛችሁና ሚካኤል ጋር እንሄዳለን።

0: ሚካኤል ታዳምጠኛለህ?
1: አዳምጣለሁ ሰው።
0: እሺ አድማጮቻችን፣ ሚካኤል ቀደም ብዬ እንደነገርኳችሁ በቦታው በመገኘት ለውይይት አንዳንድ ሰዎችን እየጋበዘልን ነው። ማንን ነው የምታቀርብልን ሚካኤል?
1: ሰዊት፣ እንግዲህ አሁን እዚህ ስቴዲየም ውስጥ ነው የምገኘው። ቲሲኦ ስቴዲየም በጣም ጥሩ ስቴዲየም ነው። ሰዎች አሁን እየገቡ ነው። ዛሬ እንግዲህ ያው የመክፈቻ ቀን ነው እና ከአጠገቤ ያለው አቶ መኳንን ታዬ ነው። አቶ መኳንን ታዬ የዚህ የሚኒሶታ ነዋሪ ነው እና ይህን እንግዲህ እንዴት እንደሚያየው ያው ከዚህ በፊትም ሌላ ቦታም ያው ያያል ብዬ ገምታለሁ እና እሱ ነው። እስኪ ከእሱ እንስማ እንግዲህ ያለ አይደለም ድባቡን የጨዋታውን። አሁን ጨዋታ እየተደረገ ነው እና እንደውም አሁን ግብ ገባ። እስኪ አቶ መኳንን ታዬ ጨዋታውን እንዴት አየኸው? የዛሬ 43ኛውን የኤስኤፍኤን ዝግጅት በሚኒሶታ ለመጀመሪያ ጊዜ ነው
2: ዳኖን ሁለተኛው
1: እና እስኪ አቶ መኳንን ታዬ ጨዋታውን በተመለከተ።
3: እሺ አመሰግናለሁ። እኔ ደራሲና ጸሐፊ መኳንን ታዬ እባላለሁኝ። የሚኒሶታ ነዋሪ ነኝ። እንግዲህ ዛሬ በዚህ በሚኒሶታ እየተካሄደ ያለው 47ኛው የሰሜን አሜሪካ የእግር ኳስ ቡድን እዚህ ያዘጋጀውን ዝግጅት ሁልጊዜም 43ኛው ዓመት ይቅርታ 47ኛው ምን ያልኩት 43ኛው ዓመት እየተባለ እየተነገረ ነው። ሰው ሁልጊዜም ራሳችንን ኮምፔር የምናደርገው ከራሳችን ጋር ስለሆነ ከዚህ በፊት አይተነው በማናውቀው ሁኔታ ለመጀመሪያ ጊዜ በመዘጋጀቱ በጣም ደስታ ይሰማኛል። እንደገናም ደግሞ በተጨማሪም አብዛኛው ከውጭ ከሌላ ቦታ ያሉ የኢትዮጵያን ወገኖቻችን በዚህ በሚኒሶታ ለዚህ ጉዳይ ለመታደም በመምጣታቸው ከዚሁ ደስታ ይሰማናል። እንደ ህዝብ እንደ ኮሚኒቲ ለእድገታችን መሰረት ነው ብለን የምናስበው እና ትልቅነታችንን የሚያሳይ ነው። ሌሎችም የዚህ ሀገር ነዋሪዎች እኛን የሚያዩበት አይን የተለየ እንዲሆንና የተለየ አተያይ እንዲኖራቸው በመንግስትም በኩል የተለየ ቦታና አስተያየት እንዲሰጠን እንዲሁም ለክብራችን ከፍ ያለ ቦታን እንደሚያሰጠን እና ቦታን ሁኔታዎችን እንደሚጨምርልን በጣም በእውነቱ ተስፋ አድርጋለሁኝ። ይህ ነገር እንደሚቀጥልም ወደፊትም ደግሞ ከዚህ የተሻለ እና በጥሩ ሁኔታ እንደምናከብረው ባለሙሉ ተስፋ ነኝ።
1: ሄሎ ሰዊት፣ እና አሁን ሰው እየገባ ነው አለ አይደለም? ይህን የመክፈቻውን ዝግጅት ለማየት በተለይ ወጣቶች አሁን አረንጓዴ፣ ቢጫ፣ ቀይ ቲሸርቶች በመልበስ እየተዘጋጁ ነው ለማሳየት ለመክፈቻው ዝግጅት እየተዘጋጁ ነው። እንደዚህም ደግሞ አሁን ጨዋታ እየተደረገ ነው። በሁለት ቡድኖች መካከል ጨዋታ እየተደረገ ነው። አሁንም ሰው እየገባ ነው። ቀደም ብሎ ጠዋት ትንሽ ያለ አይደለም ሁላችንም አሳስቦን ነበረ ዝናብ ስለነበረ እዚህ ስቴዲየሙ አካባቢ እና በትዊን ሲቲስ አካባቢ። አሁን ግን ሁኔታው ሰው እየገባ ነው። ደስ ይላል። በሁለቱም ሳይድ በኩል ሰው እየተቀመጠ ነው። ጨዋታውን እያየ ነው። እንደዚህም ደግሞ ወጣቶችን እያየን ነው። ሶስቱን ህብረ ቀለማት አረንጓዴ፣ ቢጫ፣ ቀይ ለብሰው እንግዲህ የሚያሳዩት ነገር አለ ማለት ነው ለመክፈቻው። እንደዚሁም ደግሞ ከጎናችን አሁን አንጂ ክሬግን ኮንግረስ ውማንን እሷን እንደውም እዚህ ሰላም አለችን። አቶ መኳንንት ጋር እንደሚተዋወቁ ነበር መሰል እና ደስ ይላል። እንደዚህ የሚኒሶታ ባለስልጣናትም የተጋባዦች አሉ። እንግዲህ በኋላ የምናየው ይሆናል ማን እንደሚናገር። ንግግር መቼም መደረጉ አይቀርም ሚኒሶታን ህዝቡ በመወከል ማለት ነው። እና ይሄ ነው ሰዊት። እንደዚሁ ደግሞ ጊዜ ካለን ሌሎችንም ደግሞ ስለዚህ 43ኛው የኢትዮጵያ ስፖርትና ባህል ፌዴሬሽን ዝግጅት ቃለ ምልልስ እናደርጋለን ማለት ነው ሰዊት።
0: እሺ፣ እግዜር ይስጥልን። በሚካኤል እንግዲህ ከከተማችን ነዋሪ ከአቶ መኳንንት ጋር ያረከውን ውይይት አዳምጠናል። እግዚአብሔር ይስጥልን። ዛሬ የኒያላ ቡድን ይጫወታል ተብሎ ነበር መሰለኝ፣ ባልሳሳት ተጫወተ? በስንት ሰዓት ነው የሚጫወተው?
1: ጠይቃለሁ። አቶ መኳንንት ኒያላ ቡድን ተጫውቷል? ኦኬ፣ አቶ መኳንንትም አሁን መምጣቱ ነው እና ልክ ነሽ። እንደ በኋላ አጣርቼ ውጤቱን ገልጻለሁ ማለት ነው።
0: እሺ፣ እግዚአብሔር ይስጥልን። እንግዲህ የቀረን አንድ 18 ደቂቃ ነው። በዛ ጊዜ ውስጥ አንድ ከሌላ ቦታ የመጣ እንግዳ አግኝተው ብታነጋግር ደስ ይለኛል። እንጠብቃለን ስልክህን። እግዚአብሔር ይስጥልኝ ሚካኤል።
1: እሺ፣ አመሰግናለሁ።
0: እሺ፣ እግዚአብሔር ይስጥልን። አድማጮቻችን እንግዲህ ይህን የምታዳምጡ ከሆነ ዛሬ መክፈቻው ቀን ነው። ብዙ ነገር ይደረጋል ተብሏል። ካራሳት ጀምሮ የባሉ የመጀመሪያ መክፈቻ ቀን በአሊ ድረጋል ተብሏል። ግዜ ያላችሁ ሰዎች አሁንም አይረፍድባችሁ መሄድ ትችላላችሁ። ከአለብለዛ ከነገስ ከቀዳሜ ድረስ ግዜ አለ። አርብ በተለይ ደግሞ የጁላይ ፎርስ በአል ስለሆነ አቅቅድ ፕሮግራም አውጥታችሁ እዛ ብትሳተፉና ይሄንን ነገር ብታዩ ጥሩ ነው እንላለን። እስቲ አንድ ሙዚቃን ጋብዛችሁ ሚካኤል እንግዲህ ሰው አግኝቶ ከደወለልን እሱንም እናቀርብላችኋለን።

0: ሚካኤል ታዳምጠኛለህ? እሺ ከሌላ ቦታ የመጣ መዳንት
1: አመሰግናለሁ።
2: አዎ ወንድማችን ከፍሎሪዳ ነው የመጣው።
0: እሺ
2: እና አቶ ሙሉ ነው ይባላል አንዷለም ነው አቶ ሙሉ ነህ ምሩ ይባላል እና ከፍሎሪዳ ነው የመጣው እና እንግዲህ ያው ምጠይቅ ምንድነው ያው ዛሬ በዚህ በቲሲኦ ስቴዲየም 43ኛው የኤስኤፍኤን ኢትዮጵያ ባህልና ስፖርት ፌዴሬሽን ያዘጋጀው እሱም ከኛ ጋር ያያየ ነው ማለት ነው እና ከፍሎሪዳ ነው የመጣው እስኪ እንዴት እንዳየው ጨዋታውን ገና ሳምንት ይቆያል እና የሱን ደሞ እንሰማለን ማለት ነው ምልከታና እንዴት ያለ አይደለም በየአመቱ የሚደረገው ኤስኤፍኤን እንዴት ኢትዮጵያን እንደሚያገናኝ ከወጣቶች ጀምሮ ሁሉንም ማለት ነው እና እሱን በተመለከተ እስኪ ምናገረው ይኖራል እስኪ እንስማው ነው ሳንቺ ለሰለየ መጠይቀው ነገር ካለም ደሞ ጠይቀዋለሽ እሺ
0: ከተናገረ በኋላ እጠይቃለሁ እሺ
2: እሺ አቶ ሙሉ ነምሩ
3: እሺ አመሰግናለሁ ዱሉን ስለሰጣችሁኝ ከፍሎሪዳ ነው የመጣሁት እዚህ ድሮ ለአጭር ጊዜ ኖሬያለሁ አሁን ከብዙ አመታት በኋላ ተመልሼ መጥቻለሁ ይሄንን ኤስኤፍኤንን አንድ ጊዜ ካሁን በፊት ዋሽንግተን ዲሲ አይቻለሁ ይሄኛው ሁለተኛ መሆኑ ነው በጣም ጥሩ ኢቨንት ነው ብዙ ሰው ያገናኛል ብዙ የተረሳሱ ጓደኞችንም ያገናኛል የተነፋፈቁ ጓደኛሞችን ዘመዶችን ያገናኛል በጣም ጥሩ ባህላዊ የሆነ አገራዊ የሆነ የመገናኛ መድረክ ነው በጣም ደስ ይላል ደስ ይለኛል አሁንም ደስ ብሎኛል ገና አሁን መምጣቴ ነው
0: እሺ ከበፊት እዚ ሚኒሶታ ኖር ያለው ብለዋልና እንዴት ነው ሚኒሶታ አሁን ከበፊት ካዩት እና ያሁኑ ለውጥ ምን ለውጥ አይተዋል እስካሁን ብዙ
3: ገና ብዙም አላየሁትም ከትናንት ወዲያ ነው የመጣሁት እንግዲህ ድሮም ሆቴሎች አሉ አሁንም አሉ ሬስቶራንቶች ባሮች አሁንም አሉ እና የተለየ ነገር የተገነዘብኩት የለም ግን ወደፊት በመቆይባቸው ቀናት ያሉትን ልዩነቶች ማገናዘብ ይችላል ይሆናል እስካሁን ይሄ ነው ልዩነቱ የሚያስብል ግንዛቤ የለኝም ምክንያቱም ከመጣሁ ገና ሁለተኛ ቀኔ ነው
0: ልክ ነው አዎ በትክክል ግን እንደው ትንሽ ያዩት ነገር ካለ ብዬ ነው እንጂ በአንድ ቀን በሁለት ቀን ብዙ ለውጥ ሊያዩ አይችሉም ጊዜ ማይኖሮትም እሺ ሚካኤል አንተ የምትጠይቃቸው ነገር ከሌለ እንግዲህ መልካም ቆይታ እላለሁ በእኔ በኩል
2: አዎ ሌላው አቶ ሙሉነህ ምሩን የምጠይቀው እንዴት ነው የኤስኤፍኤን የቦርድ አባላት እና የኔ ያለ አመራሮች ስቴዲየሙን ወደዱት ወይ አለ አይደለም እንዴት ቫይኪንግስን አለ አይደል ትሬኒንግ የሚያደርጉበት ነው እና ይሄ ዝግጅታቸውን እንዴት አዩት
3: ትናንትና የተደረገው መክፈቻ ጥሩ ነገር ነው ጥሩ ንግግሮች ተደርገዋል ብዙ ስለ ፕሮግራሙ መግለጫ ተሰጥቷል ሰዎች የሚያደርጉትን ያውቃሉ ጥሩ ዝግጅት ነው በሳል ሰዎች ናቸው እና ደስ የሚል ነው አጀማመሩ ትናንትና መክፈቻው ላይ እንዳየሁት ማለት ነው ዛሬ ደግሞ እንግዲህ ይሄው ልጆች እየተሯሯጡ ነው ኳስ እየተጫወቱ እሱም ጥሩ ነው አንዳንዴ ማውቃቸው ሰዎችም አግኝቻለሁ ያው ከፐርፐዙ አንዱ እሱ ነው እና ያንን በኔ በኩል ያሟላ ይመስለኛል
2: አሳው የታቶ ሙሉ ነምሩ ያሉት ምንድነው ትክክል ነው ትላንትና ኤስኤፍኤን ዌልካሚንግ ዲነር ነበረ እና በዛ ላይ በጣም እሱን ዝግጅቱን ነው የወደዱት ኤስኤፍኤን ስፖርተኞች በሙሉ እዛ ራቱ ቦታ ተገይተው ነበረ የኮሚኒቲ አባላት ተገይተው ነበረ እና እሱን ያስታወሱን ሰዊት
0: አዎ እሺ በጣም ጥሩ ነው እናመሰግናለን በዛሬው በዚህ ሳምንት የኢትዮጵያ ስፖርት ፌዴሬሽን በዓል የተጋበዙ ቀደም ብሎ ዶክተር ኃይሌ በእሳቸው ባዩአቸው ጊዜዎች ውስጥ እና ከዛ በፊትም በተደረጉት የኢትዮጵያ ስፖርት ፌዴሬሽን ፕሮግራሞች ላይ የተጋበዙትን ልዩ እንግዶች ነግረውን ነበረ። በዚህ አመት የተጋበዙ ልዩ እንግዶች አሉ? ለዚህ ዝግጅት የሰማሁ ነገር አለ?
2: ስለሱ ያው እንግዲህ ኖራሉ በተለይ አሁን የመከፈቻው ፕሮግራም ገና አልተጀመረም ሲጀመር እነሱን ዝርዝራቸውን እንሰማለን ማለት ነው ሰውይት
0: እሺ እሺ ሚካኤል በጣም እናመሰግናለን እንግዲህ ዝግጅታችን ሊያልቅ አንድ 8 ደቂቃ ነው የቀረው በዛ በሚቀጥለው 4 ደቂቃ ውስጥ አንድ ሰው ካገኘ ብትደውልልን ደስ ይለኛል
2: እሺ ደውላለሁ ካገኘው አመሰግናለሁ
0: እሺ መልካም ቆይታ ሚካኤል እግዚአብሔር
2: ይስጥልኝ እሺ
3: እኔ በኩል አመሰግናለሁ
0: ሳቾን በእግዚአብሔር ይስጥልኝ መልካም ቆይታ እግዚአብሔር ይስጥልኝ
3: እኔም አመሰግናለሁ ሐሳብ ለመስጠት ስለቻልኩ አመሰግናለሁ
0: እሺ እግዚአብሔር ይስጥልን ደህና ዋሉ
2: እሺ ደህና
0: አድማጮቻችን እንግዲህ አንድ ሁለት እንግዶች እስከ እንግዶች ሰምተናል ሚካኤል ካጋጠመው ደግሞ ሌላ አንድ እንግዳ ያመጣልናል እስከዛው ድረስ የጀመርነውን ሙዚቃ እንጨርሳለን እዚህ

0: አድማጮቻችን ያዳመጥ ነው የጸሐይ ዮሐንስ ሸዊት የሚለው ሙዚቃ ነበር። ከዚህ ቀጥሎ ደግሞ እስቲ ሚካኤል እየደወለልኝ ነው ወደሱ ጋር ወስዳቸዋለሁ። ሚካኤል
1: ኤለሰይ
0: እሺ እንግዲህ አገኘ መስሎ አየር ላይ ነው።
1: አንድ ሰው ተገኝቷል። አሁን አቶ መላኩ በቀለ ነው። እሱም እንግዲህ ያው ምናውቀው ነው፣ አንቺም ታውቂዋለሽ። እሱም እንግዲህ የሚለው ይኖራል ስለ 43ኛው የኤስኤፍኤን የባህልና የስፖርት ፌዴሬሽን ዝግጅት። እሱ አየር ላይ ነው። እሺ አቶ መላኩ።
0: እሺ
2: እሺ እንግዲህ በ43 ዓመት ለመጀመሪያ ጊዜ ሚኒሶታ ኤስኤፍኤን መጥቷል። ይሄ የመጀመሪያው ነው፣ የመጨረሻው እንደማይሆን በጣም ተስፋ እናደርጋለን። እንዲሁም ደግሞ 43 ዓመትም እንደማንጠብቅ ነው። በትላንትናም እንኳን ደህና መጣችሁ ራት ላይ የተነገረው እንግዲህ ሚኒሶታ 10,000 ሌክ ባለቤት እንደሆነች ነው። አክቹዋሊ ግን 11,842 ሌኮች አሏት። እንደኛም ከ10 ኤከር በላይ ትልቅነት ያላቸው ነው። ከ2.5 በላይ ኤከር ደግሞ ወደ 21,000 አካባቢ ሌኮች አሉ። ሚኒሶታ በሌላ መልኩ ደግሞ ናይስ ሚኒሶታ ናይስ ተብሎ ይታወቃል። እንግዲህ ባለፈው በኢሚግሬሽን ወረራውም ጊዜ ብዙዎች ከሌላ ሀገር ለመጡ ዜጎች ጥብቅና በመቆምና ዋስትና በመቆም እነሱ ምናቸውም ሳይነካ በእውነቱ ለኛ ጠብቅና ቆመው ያንን ትልቅ አስቸጋሪና የመከራ ጊዜ በሰላም እንዲያልፍ አድርገዋል። ለዚህም ሁለት ሰዎች ህይወታቸውን ከፍለዋል ማለት ነው። ስለዚህ ሚኒሶታ ናይስ ወደ 11,842 ሌክ ያለን ከ10 ኤከር በላይ ያለው ነው። ይሄ የመጀመሪያው ነው፣ ነገር ግን የመጨረሻ እንደማይሆንና አሁንም በድጋሜ ለ43 ዓመት እንደማንጠብቅ ተስፋ አደርጋለሁ። ቴንክ ዩ፣ በጣም አመሰግናለሁ።
0: እሺ አቶ መላኩ፣ እዚህ ጋር አንድ ጥያቄ አለኝ። ከዚህ በኋላ ለ43 ዓመት እንዳንጠብቅ በእኛ በኩል ምን ማድረግ አለብን? እንዲመጡ ከአራት ዓመት በኋላ እንዲመለስ ዝግጅቱ እዚህ እኛ ምን ማድረግ አለብን ይላሉ።
2: እንግዲህ ባለፈውም የኢኤስኤፍኤን ቦርድ በመጣበት ጊዜ በዚሁ በትዊን ሲቲ ከተማ ውስጥ ደማቅና ታላቅ አቀባበል እነሱም በዛ በራት ዝግጅት ላይ የተናገሩት ምንድን ነው? እንደዚህ አይነት አቀባበል አይተናናቅም ነው ያሉት። ትላንትናም ዌልካም ዲነር ነበር። በጣም ደመቅና ሞቅ ያለ ዌልካም ዲነር ነው የተደረገው። ቅድም እንደተናገርኩት ሚኒሶታ ናይስ በመሆናችን ለሰብአዊ መብትም የቆመ ህዝብ ያለበት በመሆኑ ከዚህ በኋላ እየደጋገሙ እንደሚመጡ ባለሙሉ ተስፋ ነኝ። ይህንኑ መቀጠል ነው ያለብን የሚል እምነት አለኝ።
0: እሺ፣ በጣም እናመሰግናለን አቶ መላኩ።
2: እኔም አመሰግናለሁ።
0: ቴንክ ዩ። እሺ ሚካኤል፣ እግዜር ይስጠለን። አሁን በቃ ከዚህ በኋላ እንግዲህ ከቻልክ ቀድተህ ለሚቀጥለው ፕሮግራማችን እንድናቀርብ ዝግጅት ብታደርግልን ደስ ይለኛል።
1: አደርጋለሁ። እሺ፣ አመሰግናለሁ።
0: እሺ፣ መልካም ቀን። ቴንክ ዩ። አድማጮቻችን፣ ዝግጅታችንን ለመፈጸም የቀሩን 4 ደቂቃዎች ናቸው። በዛም ቅድም የጀመርነውን የቴዲ አፍሮ ሙዚቃ እንጋብዛቸዋለን። እንደተባለው እንግዲህ ብዙ ምንሰጠው አለ ለመብታችን፣ ነዋሪዎቹ ለመብታቸው ለመከራከር ወደኋላ የማይሉ ናቸው። ለራሳቸው ሳይሆን ለጎረቤቶቻቸው አብረው እንኖራል በማለት ትልቅ ተጋድሎ አድርገዋል። 2 ሰዎች ህይወታቸውን አጥተዋል እና ቀላል ለውጥ አላመጡም። እና ሚኒሶታ የሚመጣበት ስቴት ነው። በዚህ አጋጣሚ ሌላ ጊዜም ፕሮግራሙ ቢደረግ የሚያኮራ ህዝብ ያለበት ነው ለማለት እፈልጋለሁ። ይህንን እድል ያጋጠመን እዚሁ ያለን ነዋሪዎች ግን ሄደን በቦታው በማየት ከሌሎች ዘመዶቻችን ጋር ከጓደኞቻችን ጋር ብንገናኝ ጥሩ ነው ላለሁኝ። ይሄ ነው መልእክቴ ነኝ።

አድማጮቻችን በዚሁ ለዛሬ አሰካችንላችሁን ፕሮግራም ፈጽማለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምናገኛችሁ ድረስ ከተባችን ውስጥ ያለውን የኢትዮጵያ ስፖርት ፌዴሬሽን ዝግጅት እስከ ቀዳሜ ድረስ ይቀጥላል። በመሄድ በማየት እንድትደሰቱ እንጋብዛለን። በሚቀጥለው ሳምንት እስከናገኛችሁ ድረስ መልካም ሳምንት፣ ደህና ቆዩን። This has been the Voice of Ethiopia from Minneapolis, Minnesota. We'll see you next week. Thank you.